ጋም መነስ ከጋሪ ሲኒ በነበላ ይንሙስ አንስ መሐመድ ነሲድ መሐመድ ሰንገና መሐመድ አህመድ መሐመድ ደላ ሐመድ